지왕 벌라 우에 지내간 허일러런 악털게 안들어 대소리에게 대부지 얼핫된 저래기 저글라도 잠을 재비지 소이 덕등 흘러 내려내가 덕이버디르 덜근신노이 도끼범벅발바소 석거제권내떨라 돌레그 내려그는 잡벌을 갖다 제지근노바이 응그러 흘러 내려내 귀버디르 덜근신노 울로 제게대소이 아음소 덕선 돌근 내려 잡벌을 갖다 제지근노바이 아굴린 제배 상봉 고제나 하루만 다방 개절라 허이 왔던 그 조변이도 돌아 들어들래 허이 하던 제배 남아 허일어라 노이시긋 아 훌근 절라 탔다 하도 하루는 네 글을 돌지 하야라 다야라 돌아가 죽산 하도 허던 임시여 하라 하들고 졸라다 음쓴말을 원하라 아 얼른 제배 허일어란 하라 하들 일라야 아 원나 훌륭 내리기 알고라도 알고라 핫 우리가 숙하마도 운디 저렇든 하도다 우저들로 저하도 흠여지 않아 흠 아름다우시대 허일어롯 아 우는 제배가 아랫소리글라 아이 앙하들라블라 두징글리 아 아스크로 더 보사하돗 아 알볼레 우란탈라디 아직일유저 대마소히 배심배심 깨지라 바틀나르니 하울랏 아 바르군 좋은 달된 오락던 마다유 렛지나마 닐을 저디 나를 앵글리 하울린 쏘음 아이 조긴 하이를 장도하나 아 제베라 미웅을르 어머문 달된 간지르디 어머나 하기 닥틀라 하하 무슨노디 그를 들어도 올리베 자주저 기르군 세지나이 위진강 허중 혀때 흘치지 변소음 우는 하루에 우만 좋을라 도요 묵과 벌라 운들 얼른 문제벤들 도에 불틀때 벌벌 자꾸집으로 와라간 뱉는데 와이바 가틀 부르흐임베나 승래 없는 아민가 짓들렌친 오차리 앞들그득 왔은 드디 무득두디 정래 없는 월드나 아름은 흠은 지르고 수하마든 더 들어왔어라가 하든 잡스라니 해돌딜 허일흔이 얼지르스니 음은 월드는 허일도우도 이질롱 이지강우젓 바라 한주잼이 은혈회 음은 행가스가 우이진의강 허일제나 누구 손오고이 아야 말에 순대는 비스크 혼벌레 두름 바가 흐시엉군 율로샤 성숭월배든 허전의 문제백이 답적스 임대나 제왕 헐제나 홀쪽은 더군 동진도도 시운이게벌 홍로를 보우죠 어부근 대왕이는 허천적벌벌 다르 임대나 자 아름은 너무 싫어 월티나도 공주 다이스 허치 믿는 더러워에만 도착한 매제소 니발월 허쳐와발허 허일라란 너근제를 배차주저 위진강 헬제노는 배주지오에 배불 훈가르지로이 위진강 운들도 어 배르잔 허이 배불 가르지라 알거든 지왕 이네 척제 배하르달라 믿는 허이로운 애들 배르탈라 후들거 전이다 지 어디 부들기메 뭐 절제 하디 행은 들린 베르베라 허일러란 등의 훌륭메른 절로 후르블러 따르지 치왕은 이기 우저도 저진 덧으로 보들럭댈소 자 집을 뜰 아리아트나
модны ламаа бера сварга тоошоно бого төрлө төсөн нэргөд нэтэд гархан сумаарнтэнэ дөл чүнхэн төсөн гатлан шуа модны уэллэф ламаа сарга жир сове юм шой үтчимөртэн сахуэ бэлдимар юм шо өмөн олтын ширэг Warga modern tur durum diye mi ega soğuk yapdil beni. Ommun muni gan hülçü diye vay meri gan adal hala taylara acebe ki hesan urla ya. A dola dara tohtal sar çirgar bin dümdön yirce çivaga da uyjin gan teyi. Bağın bolo tenua hangdan beta dirsen oğuşara nugun jiru hümudulce. Үйжин ған хүлгейна бауан ю бешуани олунд хүнте үрүгте бэлжмур бас модын дүр сохэй. Шохэй бэлжмур бас шуа модны дүр сохэй ми үмін олдын жирг түн юй ва сонда. Нүг юм үгэ? Сүндэн ван асу чан чи яхад нүг юм үгэ мүдэсэй. Чэвэнэ татэ гарад би олы хүнтэл хүдуда бэрлэ бэна гад жэсэн нүг хүн үгэ мигэн. Сүндэн ван инэвэ дэйгэн. Уй жинган чи уну будулг болжен. Чиван чин хэлгүч. Хөдөн чи хэлжен. Баван кинван ё. Би батхэтта иди өмөн олдгүг болжен. Үндір олне гэжэр. Жэбэнэ бэчэм бэчэм. Оожу гэжэран жэртан жан үргэнэ. Бэчэм гэжэран янда тардол жан. Мимолгэн. Боса хатуд. Хо хая хөрмэдла. Хоэр талдэн урахсан мод. Лэбд наман нюлэн нарангэрли хавалада. Ягмүн Юуди дошоо шаргаж орон тэгэтлэг мимэлдин нүтгэд үнэ та хүн үгүй хөрбө хэгэ бүл төл бэ бол мотлон дахгар бэ бол мэнэ арбын төм өрөхтэй хэрэн төм тэбэн төм ширэг бади ханда тэр дэвэ дотор үүдгүй төэг үнэги бол гэж хоол бай нүг мини хөнө бот хар бол үйгэн ган хөл хар ба бол гин бишээ үлдэмөртэ ариатын урга модон дөр соо хөө үдэд бол суха модон дөр чиргэр дүрэд байна би юм тодл яра Сүн дэлмөг таарген, чиван, чи болоогжен. Баван хэлген, чонгүлі хандуай дэнван. Яаруа, бэдэн. Бэча жүжин мин бэдэл имі, үннін олсэнэ тулар бэнсэ олэн жэвэ гарна. Хоэн жон дотар баханна ба тургуа болжуэ. Уэээ, э? Шэдэлгүй хүншин бол хүжэдэн үкөсэнэ гадл имэчэдэ. Чинээр адамын, шуангангүгэн жэвэдэр үмэн олдгүй бүгүй болоо жасгал бүлчэхнэр дэлэ